0: ሰላም
1: ሰላም
0: ዮሐን ቅድስት ሰላም
1: ሰላም ሰላም
0: ሰላም
1: ዮሐን ቅድስት ሰላም
0: ሰላም ሰላም
1: ሰላም
0: ዮሐን መካን